여시 후식이 하드글랍 후기건 배준 서르베가 미니 샌드벌벌 능은 대야 아르분 두르분 나슬라 오스테 벌벌 허우다 대자바 꽃물을 잡대 벌벌 북디 담물마 완구다장 투문우리기 다슨 트스클룩의 세네대 벌세 임털단 운타이 우이양 운치빗 닐은 답은 우리 역다이왕 부른드벅 Хусхуану, чахтли усынне сүлөр, еншүң андан нелтхаадягад, ехширгий мордулыйч, шауханшаннегадир егосне сүлөр, гар үргім байртэгар тосын бэлдий сүгэ. Хамгин сүлдім бас, хос жаргал тэгүз байраар дүржу хэгэж бишидж бэна, үжин өрөн тайшыр фумаң.